ትወጂኝ እንደው አሁን ንገሪ በጥርስ የሳክ አታመላልሽኝ ትዝታሽ ክፉን ክንፍንፍ ያረጋል እውነቱን ክንፍንፍ ያረጋል እውነቱን ነግረሽኝ